እስከ ማስመሰስ ሁሌን ተራንም ትክናልሰን ሚሰስ ይወርጀ ይወደጉልናስ ለና መስወርጀ ጀሰንደናስ ኩሄ ሃንሰስ ሰረንታጀን ይሙሃስ አሰይና ተመሰይተ ሰርጀውን ፋስ ሰይፍ ሁሌን ድግማት ይሱልተስ ኢሃ መጣፈ ተራይ ፈጥያ ይግመዱን ፋስ ሰሲፍ ማኒን ይወርጀ ልካስ አዋል ይልባ ይሳንሰስ ይሳልዳስ ይሳናስ ተራውት ጥይት ቀራስ ይሳናስ ተራውት ጥይት ቀራስ ترهاس الجهول تازد سيكي مول ساتكا داقل كان لسا سنتين تصوها الترقصو دغاس كالسن كيهو التصاب وانتهر